ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፕራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው

በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 6400 444 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከኳሊያ ሬዲዮ ኢትዮጵያ ድምፅ ሾች ጋር በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት ድረስ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ዕለቱ ቅዳሜ ሐምሌ 4 2018 ዓመተ ምህረት ደፈረንጆቹ ደግሞ ዩሊ 7 2026 ነው። እንግዲህ አድማጮቻችን እናንተም እንደተለመደው የተለመደ አስተያየታችሁን በስልክ ቁጥራችን 0711 6400444 ላይ በመደወል ሀሳባችሁን እንድታጋሩን ጋብዛችኋለን። መልካም ቆይታ መኝላችኋለሁ። መልካም ጊዜ።

አናስተማማችን በድንቀት ደምን ፈራፈታችሁ ያዳመጣችሁት ያላችሁ ሳምንታዊ የፖሊ ሬዲዮ ኢትዮጵያ ድምጽ ነው። የሰማችሁ ተዘጋጀ የሚቀርብላችሁ እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ቀርበናል። እንግዲህ በመግቢያችን በቀበጧጣ ወጣት ተሰኘው ሙዚቃ ጀምረናል። እንግዲህ ሙዚቃዎችም እና ደግሞ ለዛሬ ይሆናል ያልኳቸውንም አንዳንድ ነገሮች ምርጭ ይዤ ቀርብ ያለው ወሰነገደች ተናጋጃችሁ ለዛሬ ደሳለኛ የለነኝ መልካም ቆይታ።

ƙarshe a madatattun gida zikawo a tsila ya kanna da tsare lastarsa cin felgau saminta ralwata ta katatalacu da mutakot alnabarnin ስለዚህ ያልነበርነው ግን በእኛ ዓለም መቸት ወይም ጊዜ ማጣት ሳይሆን በእለቱ ወይም ዛሬ ሳምንት ጁላይ 4/2026 AFD ፓርታይ ታጉን በኤርፎርት ያደርግ ነበር ይህንን አስመልክቶ ደግሞ የዚህ የፋሽስቱን ፓርቲ ተቃዋሚዎች በተለይ ከግራ ዘመን ፓርቲዎችና ከሌሎችም አክቲቪስቶች ጋር በመሆን ከመላው ጀርመን የተውጣጡ እንግዲህ እንደ ፖሊስ ግምት ከ10 እስከ 50 ሺህ ሜትርስ ሰው በተለያየ ጊዜ ወይም ተቃዋሚ ይኖራል ተብሎ ነበር አሁን ያንንም ያህል ሰው ተገኝቷል ይሄንን ፓርታይ ዳውን ብዙዎች ጅምሶች እዛ ላይ እንደሰማቸው ይሄ ፓርቲው እንዲታገድ የሚፈልጉ እና ስብሰባውንም ቢሆን ማድረግ የለበትም ወይም ደግሞ በ እኛ ሀገር በዚች ምድር የፋሽስት ፓርቲዎች ሉና መኖር የለበትም በሚል አሁን እንዳልኳችሁ ብዙ ሰዎች የተቃውሞ ሰልፍ አድርገው ስለነበረ ይህንን ሰልፍ የኛ ሄፍራይስ ራዲዮ በመላው ጀርመን ያለው ይህም ብቻም ሳይሆን ወደ 40 ሚደርሱ ሪፖርተሮችን ወደ ስፍራው በመላክ ይህንን ሰልፍ ከ ስድስት ሰዓት ጀምሮ ሲያስተላልፈው ነበረ ስድስት ሰዓት ጠዋት ማለት ነው ስለዚህ ይህ ሰልፍ ውስጥ ይጠናቀቅ ድረስ ቀጥታ ከስፍራው ሪፖርተሮቹ የሚያቀርቡትና ደግሞ በስቱዲዮም ያሉት አዘጋጆች በጋራ በመሆን ያስተላለፉትን ወይም ደግሞ ያደረጉትን ፕሮግራም የተላለፈ ስለነበር እኛ የለንም ወይም ደግሞ ቀደም ብለውም ሰዓቱም ስለፈለጉትና በዚህ ሰዓት እንዲህ ነው ብለው ጠይቀውን ስለነበረ እንግዲህ እኛም ረመብታችን ነው ተጠቀሙበት ብለን ያው ሰተናል እና በዛሬ ሳምንት እኛ ብቻ አልነበርንም ሌሎችም ከኛ በፊት የጋና ሬዲዮ ከኛም በኋላ የኤርትራ ሬዲዮ እንዲሁ በዚህ ምክንያት አልተገኘንም ወይም የኛ በኛ ፕሮግራሞቻችንን ማስተላለፍ አልቻልንም ግን ያው ለመከታተል እንደ ሞከርኩት ይሄ ሰልፍ ከሰው መብዛት ከመላው ጀርመን መገኘትና መምጣት ብቻ ሳይሆን በእውነት የራሱ የኤርፎርት ባለስልጣናት ሁሉ ከፍተኛ ዝግጅት አድርገው እንዳውም አንዳንዱ እርምጃዎችንም ወስደው ነበረ በተለይ ደግሞ ያው ከተለያየ ቦታ ወደዚህ ኤርፎርት ስብሰባው ገናው የተደረገው ኤርፎርት መሰላይ ነው የፓርታይ ታጋቸውን ያደረጉት እንግዲህ ወደዛ የሚደርሱ የሚወስዱ መንገዶችን ሁሉ በማስተካከል ብዙ ጥሮቾችን እንዳደረጉና እንደውም ደግሞ የአካባቢ ባለስልጣናትና የፖሊስ ኃላፊዎች እንደሚሉት ወይም ደግሞ እንደተናገሩት እኛ ብዙ የተለያዩ ስብሰባዎችን አድርገናል የካቶሊኩን ፖፕም አስተናግደናል ሌሎችንም ሰልፎች እንደዚህ በአንድነት ቀን በተለይ የመጀመሪያዎቹ አመታት ላይ የሚደረጉት ሰፊና ትልቅ ብዙም ተሳታፊ የነበራቸው ስለሆነ እነሱ ሁሉ ይቅርታ
እናስተናግደን ነበር። ነገር ግን እንደ ዛሬ ወይም እንደ ነገው ፕሮግራም የከበደንና ችግር የፈጠረብናል የለም ብለው ስለዚህ በአለም እንግዲህ ተናግረዋል። በርግጥ ብዙ በሰላማዊ መንገድ ስብሰባው እንዲጠናቀቅ በእውነት ከፍተኛ ጥረት ከፖሊስም ቢሆን የከተማው አስተዳደር አድርጓል። እንዳውም ኖሪዎቹ እንዳይጎዱ ምናልባት በሰልፉ ምክንያት አንዳንድ ህገወጥ ነገሮችን ሊኖሩ ስለሚችሉ በማለት ሱቆችን ሁሉ ለምሳሌ እንደ ኢኪያ የመሳሰሉትን ቦታው ተዘግተው እንደነበረና የሰውን እንቅስቃሴ በተቻለ መጠን ለመቀነስ ለመቆጠብና የስነስርዓት አስከባሪዎችም ትኩረት ይሄ ስብሰባ እንግዲህ ያው ስብሰባም ፓርቲም ህጋዊ ስለሆነ መደረግ አለበት፣ በሰላም መጠናቀቅ አለበት። ተቃዋሚዎችም ቢሆን ልክ እነሱም ያው መብታቸው ነው፣ ተቃውሞቸውን ማድረግ ይችላሉ። እና እንግዲህ እነዚህ ሁለቱ ሳይጋጩ አስማምቶ ለመሄድ ከፍተኛ ጥረት እንዳደረጉ አይተናል። ሆኖም ግን አሁንም በዚህ መሃል ትንሽ አንዳንድ ህጋዊ ህገወጥ የሆኑ እርምጃዎች በፖሊስ በኩል እንደተወሰዱ ነው እንግዲህ መታዘብ የቻል ነው። ፖሊስ ሽላክሽቶክም አስለቃሽ ጭስም እና የመሳሰሉትን ሁሉ ለመጠቀም የተገደደባቸው ሁኔታዎች አሉ። ሰልፉ ምንም እንኳን እዚህ ሜሰ ቢደረግም ሰልፈኞቹ የሚመጡት ከስድስት የተለያየ ቦታ ላይ ተጠራቅሞ ተሰባስበው ስለነበር በተለያዩ ቦታዎች ያው መንገዱንም ስለሚዘጋ እንዳውም አንዳንዴ አንዳንድ ተቃዋሚዎች ራሳቸውን በተለይ የባቡሩ መስመር ላይ በፕላስተር አጠብቀው ምንም አይነት እንቅስቃሴ እንዳይኖር ያደረጉት ጥረት አለ። እንግዲህ ፖሊስ ይህንንም ያንንም ለማስተናገድ በሚሞክርበት ጊዜ ግን ሪፖርተሮችም ዩቱበሮችም እና ሌሎችም እንዲህ ፕሬስ ባለሙያዎች ትንሽ መጠነኛ ጉዳት እንደደረሰባቸው ነው ያየ ነው። እንግዲህ ምንም እንኳን የፖሊስ ዝግጅት ከአርብ ጀምሮ ቢሆንም ያው አንዳንድ ከዝግጅቱን በላይ የሆኑ ሁኔታዎች እንዳጋጠሟቸው ነው እነሱም በሪፖርታቸው ላይ ያ ሰሙት ያቀረቡት። በተለይ ደግሞ የስብሰባውን ተሳታፊዎች ወደ ስብሰባው ቦታ ላይ ማድረስ በጣም ከባድ ነበር። በተለይ ይህም ስብሰባ የሚያዘጋጁት የአኤፍዲ ሰዎች ሶስት ሰዓት ከሌሊቱ ነበር ጊዜ ጀመሩት ወደዛ ቦታ ወደ ሜሰው ለመሄድ ኤርፎርት ሜሰ። ነገር ግን በዛም ሰዓት ቢሆን ቀጥታ ለመግባት ትንሽ እንዳስቸገራቸው እንግዲህ ተቃዋሚዎቹ ምን ያህል ቀድሞ ዝግጅት እንደጀመሩ እና እንቅስቃሴያቸው እንዳደረጉ ማየት ይቻላል። እና እሱ በመጠነኛ ችግር እንደምን ብሎ ወደ ቦታው እንደደረሰ ሁለተኛው ሰው የሆነው ተናግሯል። እንግዲህ በዚህ ምክንያት እኛም አልተገኘንም፣ እነሱም ግማሽ ቀን የፈጀ ስብሰባቸውን አድርገዋል። እንግዲህ ከሞላ ጎደል ስብሰባውም ሆነ ሰልፉ በመልካም ሁኔታ ተጠናቋል የሚል ግምገማ ነው ያለው። እንግዲህ ይህም ፓርቲ እንደገና ወይዘሮ አሌስ ባይድልን ፓርቲው መሪ አድርጎ መርጧቸዋል። እና እንግዲህ ለሚቀጥሉት ጊዜ እሳቸው በዚህ በፓርቲው መሪነታቸው ይቀጥላሉ። እንግዲህ በዚህ ምክንያት ነበረ እንግዲህ ሳምንት ያልተገኘ ነው። እና እንግዲህ እዚህ ላይ ምናልባት ማስታወስ የሚያስፈልገው ያው ይሄ ሽሽቱ እንቅስቃሴ በየቦታው በየክፍለ ሀገሩ በየቡንድስላንዱ የአንዳንዱ ቦታ የማነስ እና የመብዛት ችግር ካልሆነ በስተቀር ሁሉም ቦታ ላይ ስላለ እንግዲህ እኛ ደግሞ ይህንን ፓርቲ ፋሽስታዊ ፓርቲ ወደ ጀርመን አይደለም እንደው ወደ ዓለምም ተመልሶ በየትኛውም ዓለም መምጣት የለበትም እንደዚህ ፋሽስት እና ዘረኛ የሆነው ፓርቲ እና አስተዳደር እና እንዲያ እንዳይሆን እንግዲህ የተቻለውን ያህል አድማጮች በንቃት መሳተፍ አለብን የሚል ሀሳብ አለ። አዎ በንቃት መሳተፍ አለብን። በምርጫ ሊሆን ይችላል ስብሰባ ወይም እንደዚህ አይነት ሰልፎችን በሚሆኑበት ሰዓት
እንግዲህ በመሳተፍ ሌላው ቀርቶ ቢያንስ ይህንን ሁኔታውን በመከታተል ምናልባት ሳምንቱን ፕሮግራም የተከታተለ ትንሽ ሳይነቃ አይቀርም፣ ደንገጥም ሳይል አይቀርም። እና እዛ ውስጥ መግባት አለብን። አክቲቭሊ በቃ የኖርን ነው አለን አይደለም? አክቲቭሊ ሁኔታውን መከታተልና ለዛ ደግሞ የሚሆነውን ነገር በተለይ አሁን ብዙ ደጋፊዎች ብዙ እንደዚህ ተባባሪዎች ባሉበት ሰዓት አብሮ ተባብሮ ማድረጉ መልካም ነው። አለዛ በኋላ ብቻችንን ከቀረን ብዙ ምንም ምክንያት ሊያደነን አይችልም። ወለድ ቢሆን መስራት መማር ወይም የዜግነታቸው መያዙም ቢሆን ይህን ያህል ከግምት ውስጥ የሚገባ አይደለም ማለት ነው። እና ሳይወጡ ወደ ስልጣን ማለት ነው። በእርግጥ በአንዳንድ ቦታዎች ላይ ከፍተኛ ስልጣን ወጥተዋል። በፓርቲ በዚህ በፓርላማውም ውስጥ ከፍተኛ ቦታ እና መቀመጫ ይዘዋል። ስለዚህ በእውነት በተለይ ምርጫ ላይ ከፍተኛ ተሳትፎ እንድናደርግ ዛሬ አለመምረጥ አንድ ድምፅ አለመስጠት ማለት ብዙ ብዙ ለውጥን ያመጣል። አንዳንድ ድምፆች ሁለት ድምፆች ተባብረው ተደምረው እንዲህ አይነቶችን ፓርቲዎች ለመክታት ለመከላከል ይመቸናል ነው። እንግዲህ በዚህ መሀል ያው ጀርመን እነዚህ ሊበራል የሚባሉት ክፍሎች ትንሽ ሳይደነግጡ አይቀሩም፣ ከኛ በላይ በጣም ደንግጠዋል። የቀኞቹ ይህን ያለ መስፋፋትና የግራዎቹ መጨመር እዚህ ነገራችን ላይ ቀኞቹ ብቻ አይደለም ግራዎቹም እነሱ ኩልም ባይሆን ግራ ዘመም አዝመም ያላቸውም እንዲሁ እየጨመሩ መጥተዋል። ምንም ማድረግ አይቻልም። ለምን የብዙ አስተሳሰብ በተለይ ወጣቱን መረጣቸው እነዚህን ግራ ዘመም ፓርቲዎቹንም ሁሉ ለምን ቀኝን በግራ መከላከል የሚል መንፈስ ስላለ ወይም ስላለባቸው ነው። እንግዲህ እኛ በቀኙም ይሁን በሊበራሉ በማንኛውም በኩል በመሳተፍ ይህን ፓርቲ በእውነት ብዙ እድሜና ስልጣን ባይኖረው ይመረጣልና አክቲቭሊ እንሳተፍ ነው ዋናው መጨረሻ መልእክቴ። አክቲቭሊ እንሳተፍ የሚለው እና የሳምንት የሚቀየር ነው የቆረ ነው በዚህ ምክንያት እንደሆነ ለእናንተ ለመግለጽ ነው። መልካም ቆይታ።

እሺ በርቻችን የተከታተላችሁት ያለው ሳምንታዊ ፕሮግራማችን ነው። ለሬዲዮ መደወል ለምትፈልጉ ስልክ ቁጥራችን 0711640044 ነው። እንግዲህ በድጋሚ መልካም ቆይታ መኝላችኋለሁ። ከዚህ ቀጥለን ደግሞ አሁንም በአንድ ዶክተር ጉዳይ ላይ እንዳንድ ማስታወሻዎችን እና ደግሞ የሚያየናቸው ነገሮች ለማካፈል ፈልጋለን። በተለይ ደግሞ ለፉት ሶስት ሳምንታት በዚህ በ23ኛው የወንዶች እግር ኳስ የዓለም ጨዋታ አለ። ያው ሜክሲኮ አሜሪካና ካናዳ ላይ ነው እየተካሄደ ያለው። እሱን አስመልክቶ በእውነት አንዳንድ ያየናቸው አዳዲስ ነገሮች ስላሉ እነሱን ለማየት ነው ፈልገው። ምናልባት ግሪ ሊል ይችላል በተለይ ሰዓትን በተመለከተ እና አንዳንድ ጤና ነክ ነገሮችን ሁሉ ማሻሻያ ፊፋ ወይም ደግሞ ኢንተርናሽናል ፉትቦል አሶሲሽን ቦርድ እነሱ ያወጡት እና ያደረጉት መሻሻያ ተግባራዊ ሆኗል በዚህ በ23ኛው የዓለም የወንዶች እግር ኳስ ጨዋታ ላይ። እና ከዚህም አንዳንድ ለውጦች ውስጥ ለምሳሌ እነዚህ የቪዲዮ አሲስታንት ዳኞቹ አሉ አይደለም፣ እንደነሱ ሁሉ ብዙ መብቶች እና ለቀቅ የተደረጉ ሁኔታዎች አሉ። በተለይም ደግሞ ይሄ ኮርና በሚመታበት ጊዜ ይሄ ከማዕዘን ምት በሚሰጥና ማዕዘን ምት በሚደረግበት ጊዜ ምናልባት ጎል ሲገባ እስካሁን ይደረግ የነበረው ጎል ሆኖ ቼክ የሚደረገው እዚህ ጋር ፋውል ተሰርቷል ወይ ጨዋታው ትክክል ነው ወይ ምናምን ተብሎ ያቺ ጎል ነበረች ምት ትኩረት ተሰጥቷት የምትታየው። በአሁኑ ሰዓት ግን እሱ ሳይሆን ኦኬ ተመታ ጎል ሆነ ጎሉ ይታያል እሱ እንዳለ፣ እንዲሁም ደግሞ ሲመታስ ትክክል ተመቷል ቦታው ላይ ነበረ መቀመጥ ኳሷ መቀመጥ ያለባት ቦታ ላይ ነበረች ወዘተ የሚለውን ሁሉ እነዚህ ቪዲዮ አሲስታንት ዳኞች ማየትና መቆጣጠር ይችላሉ። በዚህ ላይ ደግሞ ሌላው ዳኛው ራሱ ውሳኔውን ደግሞ እንዲያዩ እነሱ እንደምታውቁት ሶስት ናቸው፣ እዚህ ጋር መሀል ላይ ግን አንዱ ነው የሚዳኘው እና ትለይ ነች ሶስት ዳኞች ደግሞ ከተለያየ አቅጣጫ የማየት እድልም ስላለባቸው ባላቸው የሬዲዮ ግንኙነት መሰረት አንድ ዳው ግሮፕ የሆነ ወይም ደግሞ ከፍተኛ ፌለር በዳኛው ተሰርቶ ከሆነ ዳኛውን እንደገና እስቲ ተመለስ እናየው ብለው የመንገር እንዲሁም ደግሞ እሱም ሄዶ ያንን የማጣራቱን ነገር አለ። ሌላ እነዚህ ቪዲዮ በቪዲዮ የሚከታተሉ እነሱም ያው ዳኞች ናቸው። ቢጫ ካርድን በተመለከተ ተቆጣጣሪዎች ይቆጣጠራሉ። ለምሳሌ አንድ ሰው ሁለተኛ ቢጫ ካርድ ቢያይ እዛ ጨዋታ ላይ ዳኛው በወቅቱ ይሄንን ላያስታውስ ይችላል። ነገር ግን እነሱ ያንን ቼክ አድርገው ሁለት ቀይ ወማነ ሁለት ቢጫ ያየ ወይም ይህ ቢጫ ካርድ ሁለተኛው ከሆነ ይሄ ሰው መውጣት አለበት ብለው ለሱ ማስታወሻ ይሰጡታል። ለምን እንደምታውቁት ሁለት ቢጫ ያው ወደ አንድ ቀይ ስለሚቀየር ማለት ነው። ሌላው እነሱ ብቻ ሳይሆኑ በተለይ ፊፋን በጣም እጅግ ያሳሰበው ነገር የሰዓቱ ነው። እስካሁን ይላል እንደ ጥናታቸው ከዘጠና ደቂቃ ውስጥ ፒውሊክ ኳሷ የምትንከባልለው 60 ደቂቃ ነው። 30ው በዚህና በዛ ጉዳይ ይባክናል የሚል ነገር ጥናትና ሪፖርት ስለደረሳቸው በዛ ጥናት መሰረት ሰዓት ላይ ብዙ ማሻሻያዎችን አድርገዋል። ለምሳሌ ሰዓት እንዳይገደል፣ ሰዓት እንዳይባክን መቆጣጠሪያ መንገዶች ብለው ያሏቸው ነገሮች አሉ። ሲና ያለን አንደኛው የበረኛው ጉዳይ ነው። ብዙ ጊዜ ያስተዋላችሁ በረኞች ሰዓት ያባክናሉ እና ያ እንዳይሆን በአሁኑ ሰዓት አንድ በረኛ ኳሷን ከያዘ በኋላ
እጁላይ ወይም ግሩግላይ ከ8 ሰከንድ በላይ ካቆያት እሱም እንቅጣታለው። ስለዚህ በረኞቹ እጃቸው ላይ ሰውየው ሂድ ጀምር ተጫዋት ካለ በኋላ ከ8 ሰከንድ በላይ እጃቸው ወይም እግራቸው ላይ መቆየት የለባትም። ይሄም አንዳለ ሌላ በተለይ አሁንም ሰዓቱን በተመለከተ የጁር ወራ በሚደረግበት ጊዜ አሁንም ቀጥል ካለ በኋላ ያው ተጫዋቾች ታቃላችሁ በተለይ የመሩ ምናምን ከሆነ ሰዓት ለማባከን ሰዓት ለመጨረስ እንደ ነገር ወይ ሰው መቀየር ወይ ደግሞ ቦታ ወርፊት ወደ ኋላ ማለት እንደዚህ እንደዚህ ያደርጋሉ። አሁን ያንንም ለመከላከል አሁን ይህ ተጫዋች ወርወር መልከተና ፈቃድ ከተሰጠው በኋላ ከአምስት ሰከንድ በላይ መቆይ በሶስት ሰከንድ ደውም ሶስት ሰከንድ ማቆየት የለበትም። ሰውየው ግን ዳኛው ግን ይሄ ነገር ከዛ በላይ እየወሰደ ነው እና ተጫዋቹም ሰዓት ሊያባክል ነው ካለ ሰውየው ተጫዋቹ ይያየ ዳኛው አምስት ሰከንዶችን ይቆጥራል 1 2 3 4 5 ይለና በዛ ጊዜ ውስጥ ካልተወረወረ ይሄ የጁር ወራ ለተቃራኒው ቡድን የሰጣል ማለት ነው። ከነሱ ተወስዶና ይሄንን የመሳሰሉትን አስተካክለዋል። ሌላ ሰዓት ይበክናል ብለው ያሰቡት በዚህ በተጫዋቾች በሚጎዱበት ጊዜ ያንንም ጨዋታ ይበክናል ነው አኑ ሰዓቱ ይበክናል ነው። ስለዚህ እነሱ ይሄንን መከናከል እንዲሁ በተለይ የህክምና እርዳታው በሚደረግበት ጊዜ ሰዓት ይያዛል። ሰዓት ይያዝና በኋላው ላይ እንዲደመር ማለት ነው። ወይም ደግሞ ጎል ካገቡ በኋላ ደስታቸውን ሲያሳዩ ሲጨፍሩ አሁንም ሰዓት የሚያባክሉ ከሆነ ስለሚያባክን ያም ሰዓት ይያዛል። እሱ ብቻ ሳይሆን አዲስ የመጣው ደግሞ የዚህ የውሃ ሰዓታቸው በየ22 ደቂቃ የኋራፍት ያረጋል ወይም ውሃ መጠጣት አለባቸው። ተለይ ደግሞ አሁን የሚያደርጉበት ሀገር ከፍተኛ ሙቀት ያለበት ስለሆነ ለተጫዋቾች ጤና ሲባል ጊዜ ከ22ኛው ደቂቃ ጀምሮ ከረፍት በኋላ ደግሞ እንዲሁ 45 ላይ 22 ብንጀምር 67 ደቂቃ ላይ እና ከዛ ጀምሮ ረፍት የውሃ ረፍታቸው ይኖራል ማለት ነው። እንግዲህ ይህንን በዚህ ሰዓት የሚባክነው ጊዜ በሙሉ ተደማምሮ ግን መጨረሻ ላይ ከጨዋታው 90 ደቂቃው ካለፈ በኋላ ይሄ ናክሽቢል ሳይት የምንለው ነው እዛ ላይ ተጨምሮ ይመጣሉ። አሁን ልብ ብላችሁ ከሆነ የዚህ ናክሽቢል ሳይቶቹ ድሮ 1 ደቂቃ 2 ደቂቃ 3 ደቂቃ ምናምን ነበሩ። አሁን ልብ ካላችሁት ግን 5 ደቂቃ 6 ደቂቃ 7 ደቂቃ እስከ 10 ደቂቃ የደረሰበትን ጨዋታ አይቻለሁ። ስለዚህ ይሄ ሁሉ ይህንን የሰዓት መባከንን ለመከላከል ከወጣው ህግ ጋር ተያይዞ ያው እንደዚህ ሽርፍራፊ ሰዓቶች ሲደመሩ ናክሽቢል ሳይቱን ከፍተኛ ያደርጉታል ማለት ነው። እንግዲህ ሌላ ያ አንድ ፋውል የተሰራበት ሰውም በተለይ ደግሞ ከፋውሉ በኋላ ቢጫ ወይም ደግሞ ቀይ ካርድ ፋውል ያደረገው ሰው ካየ ሜዳው ላይ ሆኖ መታከም ይችላል ወይም እርዳታ ማግኘት ይችላል። ነገር ግን ከዛ በኋላ ወደ ጨዋታው መቀጠልና መግባት አለበት እንደዚህ የሚሉ አሉ። እንግዲህ ሌላው ተቀያሪዎችን በተመለከተ እንዲሁም ሲቀየር ሰዓት ይባክን ነበረ ታችሁ እንደሆነ አንዱ ቀስ ብሎ ሄዳል። በተለይ የሚመራው ቡድን ከቀየረ ቀስ ብሎ ሄድ ነበር። አሁን እሱ ሁሉ እንዳይሆን ያ ተቀያሪ ተጫዋች የሚቀየረውን ምልክት ካየ በኋላ በ10 ሰከንድ ውስጥ ሜዳውን ለቆ ካልወጣ የሚገባው ተጫዋች ያው እስከሚቀጥለው ፎሪ ድረስ ወይም ኳሷ ከጨዋታው ውጪ ሆና ጊዜ እስኪገኝ ድረስ ውጭ ቆሞ ይጠብቃል። ይሄ ደግሞ አንድም ሁለትም ደቂቃ ከዛም በላይ ሊወስድበት ይችላል። ስለዚህ ተቀያሪዎች በአሁኑ ሰዓት ልብ ካላችሁ ሜዳውን አቋርጦ አይመጡም፣ ባሉበት ይወጣሉ። ባሉበት ላይ ወጥተው እየዞሩ ቀስ ብለው ወደ ማረፊያቸው ወይም ደግሞ ወደ ሲሁድ ቡድናቸው መቀመጫ ላይ ሲሄዱ አስተውለናል እና ይሄም ከአዲሱ ህግ ጋር ተያይዞ የመጣ ነው። ሌላው አሁንም በዚህ ከካርድ ጋር በተያያዘ የዳኞችን መብትን በተመለከተ
አሁንም ቀይ በሚሰጥበት ጊዜ አንተ ተጫዋች ጥፋት አትፍቶ ሌሎች ተጫዋቾች ጊዜ ይቃወማሉ፣ ጨቃጨቃሉ፣ ምን ይላሉ? አሁን እንዲዚህ የሚያደርጉትን ተጫዋቾች ምናልባት ተጫዋቾች ብቻ ሳይሆን አሰልጣኙም ወይም ከዛ የቡድን ሰራተኞቹ ምንም ሊሆን ይችላሉ፣ እነሱም አሁን እንዲህ አይነቱን ነገር በመቃወም ጊዜና ሰዓት የሚያባክኑ ከሆነ ለእነሱም ያው ቀይ የመስጠት እድል አለው ወይም ቀይ ይሰጣቸዋል። እርግጥ ድሮ በጣም የጎላ ችግር መፍጠር ነበረባቸው። አሁን ግን በዚህ ምክንያት እንኳን ተጫዋቹም እንዲሁ አንገራግሮ እንትን ቢል ዳኛውን ቃወመውና ዳኛው ፍርድ ትክክል አይደለም ብሎ ጭቅጭቅና ግርግር ውስጥ ገባ። እሱም ሌላው ተጫዋች ፋውል ያልሰራውም ቀይ አግኝቶ ከሜዳ የመውጣት እድል አለው ማለት ነው። ሌላ ከመስዋዕቀ ጋር የተያዘም እንዲሁ ፊፋ ትንሽ ለዚህ ለሬዲዮ ጣቢያዎቹ ትንሽ ለሬዲዮ ወደ ለቲቪ በሚያስተላልፉትም በእነዚህ በኋም ሰዓት በሚወጡበት ጊዜ ሁሉ ማስተዋቂያቸውን እንዲያደርጉ ፈቅዶላቸዋል። እችን 2-3 ደቂቃ ውስጥ ማለት ነው። እና እንደዚህ አይነት ለውጦችን ማስተዋል ችለናል። እንግዲህ ያው እንደተከታተል ነው ጨዋታው እየተጠናቀቀ ነው። ሳምንትን ይቀራው ዛሬ ሳምንት እሁድ ጨዋታው ይጠናቀቃል። የዋንጫው ጨዋታ ይደረግና ማለት ነው። እና እንግዲህ ጁላይ 19 ነው የሚደረገው የመጨረሻው ጨዋታ ኒውዮርክ ኒውጀርሲ ስታዲየም ውስጥ ይደረጋል። እንግዲህ በዚህ መሰረት እንግዲህ 8ቱ ተፎካካሪዎች ታውቀው ጨዋታው ተጀምሯል። ከነዛ ውስጥ እንዳውም አንድ ሁለት ጨዋታዎች ስለተደረጉ ከሁለቱ ጨዋታዎች አንዳንድ ቡድን ብቻ አልፏል። ሐሙስ ዕለት እንዳያችሁት ፈረንሳይና ሞሮኮ ተጫውተው እንዲሁ ፈረንሳይ 3-2 በሆነ ውጤት በማግኘት ወደሚቀጥለው ዙር አልፏል። ትናንትም አርብ ዕለት እንዳያችሁት ደግሞ ስፔንና ቤልጅም ነበሩ። እንግዲህ ስፔን 2-1 በሆነ ውጤት አሸንፎ ስፔን አልፏል ማለት ነው። እንግዲህ ስፔንና ፈረንሳይ ከሶስት ቀን በኋላ ማክሰኞ ወደ 21 ሰዓት ላይ እነሱ ደግሞ ቤስት ወደ ለዋንጫው ለመጓዳደር አሸናፊው ለዋንጫ ይቀርባል፣ ተሸናፊው ለደረጃ ይቀርባል ማለት ነው። በእርግጥ እነዚህ ፈረንሳይና ስፔን ይታወቁ እንጂ ሌሎች ያልታወቁ ሁለት ጨዋታዎች አሉን ዛሬ እና ነገ የሚደረጉ። ዛሬ 23 ሰዓት ላይ ኖርዌይና እንግሊዝ ይጫወታሉ። እንግዲህ ነገ ወይም ዛሬ ሌሊት እንደኛ አቆጣጠር ደግሞ 3 ሰዓት ላይ አርጀንቲናና ሽዋይስ ይጫወታሉ። እነዚህ አሸናፊው ከነዚህ ከሁለት ጨዋታዎች ደግሞ አሸናፊዎቹ ሮብለት ይመስለኛል ሮብለት ያ 15:07 ላይ ይጫወታሉ። የሚጫወቱበት ሰዓት 21 ሰዓት ነውና የዚህ የዓለም ዋንጫ እንግዲህ በዚህ ሁኔታ እየቀጠለ ነው። እንግዲህ ልትከታተሉት እንጋብዛለን ጋብዛችኋለሁ። እንግዲህ ለተወዳዳሪዎቹ ሁሉ መልካም እድል እንመኛለን። እንግዲህ ሳምንት ደግሞ ዋንጫው እኛ ቅዳሜ ተገኝተን እሱ እሁድ ስለሚጫወቱት ለዜና ይደርስልንም ለማንኛውም ጠቅላላ አድርገን በተገኘ አጋጣሚ እናቀርባለን። መልካም ቆይታ።

እሺ አድማጮቻችን እንግዲህ የተከታተላችሁት ያለው ሳምታዊ የኢትዮጵያ ድምጽ ዋልያ ሬዲዮ ነው። እና እንግዲህ ከ ዛሬ ማሁን ተማስተዋሻለን። በተለይ ደግሞ ጾም ላይ ለከረማችሁ ዛ ነገ የጾም ሐዋርያት ፍስክ ነው እና እናንተንም እንኳን ጾምልጋሙን ፈታላችሁ እላለሁ። እና መልካም ጊዜን በድጋሚ መኝላችኋለሁ። መልካም ቆይታ።

እሺ አልማጭታችን ግሪህ ሰዓቴ ያለቀብኝ ነው እና ግሪህ ዛሬ የኳሱንም የሰልፉንም ዲሆም ስካችን ፈገግ ሲያቀርብኩላችሁ እኔ ደሳለኛ የለነኝ ከዚህ በኋላ ደግሞ በትግርኛ ቋንቋ የተዘጋጀ የሚቀርብ ኤርትራ ሬዲዮ አለ እሱን እንድትከታተሉልኝ ጋብዛችኋለሁ። አሰጋጅ ተስፋ ተክሌ ተዘጋጅቶ ለእናንተ ይሆናል ያሉትን ዜናዎቹን ሙዚቃዎቹና ሌሎችን ሁሉ ይዞላችሁ ቀርቧል። በእኔ በኩል ሳምንት እስክንገናኝ ድረስ መልካም ጊዜና መልካም ቆይታ እመኝላችኋለሁ። ልካም ቀን እንግዲህ ያው ስለሚሞቅ ውሃ ጠጡ ነው እንግዲህ መጨረሻ መልክታችን ብዙ ውሃ ጠጡ ነው ይሞቃል። አመሰግናለሁ መልካም ሳምንት።

እዚ ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ክቡራት ሰማዕቲ ሬድዮ ኤርትራ መጀመርያ ሓንቲ ክብላ ደለ ኣብ ዝሓለፈ ሰሙን መደባት ከም ዘይነበረ ተኸታተልኩም ኣለኹም። እቲ መደብ ኣደንጊ ስለተሓበረና እሞ እቲ ኣድላይ እቲ ስለምንታይ ከዓ ኣይተኻየደን ከዓኒ ኣብ ድረስደን ኣብ ኤርፖርት ኣብ ናይ ኢስት ጀርመን ማለት እዩ ኣኼባ ናይ ኣኣፍዴ ስለ ዝነበረን እሞ ኣንጻሩ ከዓ ሰፊሕ ሰላማዊ ሰልፊ ብጀርመን ደረጃ ይካየድ ስለ ዝነበረ ኩለን ሬድዮታት ከዓ ከምዚኣተን ዘ ናይ ፍራይስ ሬድዮ ናይ ፈነወ ዝመደብ ንዑ ዝምልከት ከቃልሑ ብሓባር መደብ ስለ ዝነበረ ብኡ ምክንያት ከዓ ስለ ዝሓተቱና ንሕና ከዓ እቲ ናሃና ዝነበረ ዕድ ግዜ ሂብናዮም ማለት እዩ። ብዝኾነ ግን ኣብቲ ምሕባር ሽዑን ዘይምሕባርና እቕሬታ ሓትት ብሽም ረድዮ ኤርትራ ማለት እዩ። እቲ መደብ ግን ካብ ንጎ ሰዓት 8 ጀሚሩ ክሳብ ሰዓት 3 ሙሉእ መዓልቲ ናህና ጥራሕ ዘይኮነስ ናይ ብምሉእ እቲ ናይ ሬድዮታት ነዚ መደባት እዩ ነይሩ። እቲ መደብ ኣገዳሲ ምናልባት ሰባት ተኸታቲልኩም ክትኮኑ ተስፋ ገብር። ኤርትራውያን ኣብ ከምዚ ብዙሕ ድኽመት ኣለና። ምክንያቱ ምስቲ ህሉ ኩነታት ነቲ ረብሓና ዓና ዝኸውን እውን ብጀካ እቲ ሃገርና ዘሎ ጉዳይ እተዘይኮይኑ ኣብዚ እውን ከም ሃገርናን ከም እንነብረሉን ሃገር ጌርና ስለ ዘይንሕዞ ብርግፅ ማለተይቲ ኣብ ፖለቲካዊ ንጥፈታት ኣብ ፖለቲካዊ ምንቅስቃሳት ኣብዚ ሃገር ዘሎ ስለ ብዕቱብ ስለ ዘይንከታተሎ ብዙሕ እዩ ዝሓልፈና። እዚ ከዓ ድኽመት ሕመቕናህና እዩ። ካብዚ ክንወፅእ ግን ይግበኣና ካብዚ ክንወፅእ ይግበኣና። ቁርቦ ውሑዳት እኳ መንእሰያት እቶም ኣብዚ ዝዓበዩን ገሊኦም ተወሊዶም ኣብ ዝዓበዩ ገለ ከዓ ኣብ ዝዓበዩን ዝተማሃሩን ኣብቲ ሰልፍታት ብንጥፈት ይዋስኡ ኹኑ እምበር እቲ ዝበዝሕ ህዝቢ ክንድቲ ብዝሒ ዘሎ ግን ኣይሳተፎን ኣይከታተሎን እዩ። ስለዚ ዘሎ ህሉ ኩነታት ንሪኦን ንዕዘቦን ኣለና። ንዓሌታውን ወገናውን ዝኾነ ጎጅለ ሰልፍታት ኣብ ስልጣን ብምምፃእ ሕማቕን ኣስጋእን ዝኾነ ኩነታት ይፍጠር ኣሎ ይጥምት ኣሎ። ነዚ ከዓ ጀርመናውያን ካልኦት እውን ወፃተኛታት ብትኩረት ዝከታተሉ ነዚ ይከታተልዎ እዮም። ስለዚ ኣብ ከምዚታት እቲ ምርጫ ዝካየድ ምርጫ ዜግነት ክንመርፅ ንኽእል ብጋባብ ክንጥቀመሉን ክንከታተሎን ይግበኣና። ድምፅና ክንህብ ኣለና። ሓንቲ ድምፂ እውን ትዕውት፣ ብሓንቲ ድምፂ ትወድቕ፣ ብሓንቲ ድምፂ ከዓ ትዕወት ኢኻ። ስለዚ እዚ ዘለና ዕድላት ክንጥቀመሉ ደጊመ ደጋጊመ ይፅውዕ ይሕብር። ስለዚ እዚኣ ክብል ደልየ።

ኣዝመስሉ ዘይናሃና ኣፅነትና ዝኾነ ጉጅለ ክርዳት ናይ ቃልስና ይኣክል ክበሃሉ ይግብኦም። ብዝተረፈ መደባት ኣብዘይጠቓለል ድሓን ቀንዩ ኣስጋዕ ብኻል ሰምት ንመፅእ